ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ሰናዳት መርብ ቋንቋ ትግሪና ሰላምታና ነቕርብ። نعلم على 26 مسكرم قلت تشن 26 عامة محرة مدب فنونا رسالي كان باباسات يوم بل 10 تربعته قبل 25 تنكس على 28 مسكرم قبل فرنسا بزكاي الوزر لو حاري وقعزو قدامي معلتو علزو تاكورا كم زخوون أقدمنا نحبر ናይ ሎው መመደብ ፈናውና ነሆ ሕጂ ጅምር ክሳብ ፍጻሜ መደብናም ጽናሕኩም ምሳናኽት ገብሩ ካብ ዜና ቫቲካን ሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምኦንን ኣባት ወልደን ኣባ ፍረዝግንን ዕድም ሰላምታናይ ብፅሕኩም እናበልና ናብ ናይ ሎም መደብ ፈናውን ኣሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ሩሰሊካን ፓፓሳት ለመበል 14 25 መስከረም ናብ ፓሪስ ኣብዝነቐሉ ለነፋሪት ነቶም ዝሰኒዎም ናይ ዝተፈላለየ ማዕከናት ዜና ልኡካን ጋዜጠናታት ኣብዝሃቦም መግለፂ ኣብ ናይ ሎም ዓለም ኣገዳስነት ሰላም ኣጉሊሖም ኣብዝሓለፈ ጉዕዞ ናብ ስፓይና ምስቶም ዝሰኒዎም ዝነበሩ ልኡካን ጋዜጠናታት ብሓባር ናብ ሮማ ክምለሱ ብዘይምኽኣሎም ድማ ይቕረታ ሓቲቶም ካብቶም ጋዜጠናታት ንዝቐረበሎም ሕቶ መልሲ ሂቦም። ቅዱስነቶም ነቶም ጋዜጠናታት ሰላምታ ድሕሪ ምቕራብ ምስቶም ጋዜጠናታት ምርኻቦም ድማ ዝስምዖም ሓጎስ ገሊፆም ኣነ ልዕሊ ኩሉ ከም ሰዕቢ ኢየሱስ ክርስቶስ ኣብ መላእ ዓለም ሰላም ሰላመ ክርስቶስ ክእውጅ ዝደሊ ናብ ፈረንሳ ይገይሽ ኣለኹ። ኣብዚ እዋን እዚ ኩላትና ከም እንፈልጦ ብፍላይ ኣገዳሲ ዝኾነ መልእኽቲ ድማ እዩ ቢሎም ነቶም ጋዜጠናታት ስለ ኣገልግሎቶም ኣመስጊኖም እዚ ጉዕዞ ብዙሓት ኣዝዮም ኣገደስቲ ኣርእስታት ከም ዝትንክፍ ኣስተብሂሎም ካብ ልዕሊ 10 ሃገራት ዝመፁ ልዕሊ 80 ጋዜጠናታት ብዛዕባ ጉዕዞ ርእሰ ሊቃነ ጳጳሳት ንኩሉ ኣብ መላእ ዓለም ንዝርከቡ ተዓዘብትን ሰማዕትን ኣንበብትን ዘመሓላልፉ ኮይኖም ርእሰ ሊቃነ ጳጳሳት ንዚ ኣጋጣሚ ዝተጠቂሞም ኣብ ወርሒ ሰነ 2026 ዓመተ ምሕረት ኣብታ ናይ መወዳእታ ሃዋርያዊ ጉዕዞ ናብ ስፓይና ኣብ ጳጳሳዊት ነፋሪት ብሰንኪ ዘጋጥመ ግብራዊ ጸገም እቶም ጋዜጠናታት ብካልእ ነፋሪት ናብ ሮማ ከም እተመልሱ ዘኪሮም በዚ ድማ ከምቲ ልሙድ ኣብ ነፍሲ ወከፍ ሃዋርያዊ ጉዕዞ ኣብ ነፋሪት ነቶም ዘሰኒዎም ጋዜጠናታት ብዛዕባ እቲ ጉዕዞ መግለፂ ክህቡ ብዘይምኽኣሎም ይቕረታ ምስ ሓተቱ ብድሕሪ ዝቕዱስነቶም ንነፍሲ ወከፍ ኣብቲ ጉዕዞ ንዘሰኒዎም ጋዜጠናታት ብውልቂ ሰላምታ ኣቕሪቦም ምስ ኣብቅዑ ብዛዕባ ኣብ ዝሓለፈ ሰሙናት ኣብ ሕቡራት መንግስታት ኣሜሪካ ናይ ሲኤንኤን ልኡክ ጋዜጠና ካብ ናይ ሕቡራት መንግስታት ኣሜሪካ ቤተ መንግስቲ ምስ ጓጉል ዘለዎም ርእቶ ናይ ሲኤንኤን ልኡክ ጋዜጠና ምስ ሓተቶም ኣብዚ ኩልኹም ቅቡላት ኢኻትኩም እቲ እትህቦ ሽፋን ሓበሬታ ኣዝዩ ኣገዳሲ ይመስለኒ ቢሎም ሓደ ናይ ኒውዮርክ ታይምስ ልኡክ ጋዜጠና ብዛዕባ ምዕባለ ሰብ ስርሖ ኣስተውዕሎን ዘቕረበሎም ሕቶ ብዝሃቦም መልሲ ብዛዕባ ሰብ ስርሖ ኣስተውዕሎ ዝከታተል ሽማግለ ቫቲካን ከም ዝቆመን እዚ ሽማግለ እዚ ምስ ብዙሓት መራሕቲ ዓለም ሰብ ስርሖ ኣስተውዕሎ ርክባት ኣለዎ እቲ ኣብቲ ጉሩም ሰብኣውነት ዓውዲ መልእኽቲ ዘበገስክዎ ዘተ ክቕፅል ድማ ተስፋ እገብር በረኣእያ ኩሎም ድማ ብዙሓት ሰብ ስርሖ ዝተውዕሎን ደቂ ሰባት ዘይትክእ ወይ ዘጥፍእ ከይከውን ዘኽእል መገድን ምርካብ ኣዝዮም ክፉታት ይመስለኒ እንተ ሓደ ፅቡቕ ነገራት ክኸውን ጀሚሩ ኣሎ። ካልእ ኣሜሪካዊ ናይ ናሽናል ካቶሊካ ኣገልግሎት ዜና ልኡክ ጋዜጠና እቲ ሰብ ስርሖ ኣስተውዕሎ ናይ መንበረ ጥበብ ቪላኖቫ ጋንታ ኣልማ ማተር ኣብ ሮማ ምስ ጋንታ ኖትረዳም ኣብ ዘካየድ ፀወታ ኩዕሶ ስክዕት ንጋንታ ኣልማ ማተር ክትድግፉ ዲኹም እንክብል ንዘቕረበሎም ሕቶ ናብዚ ፀወታ ዝመ ቱ ሰባት 900ታዊ ካብ ቪላኖቫ 10 ድማ ካብ ኖትረዳም ምዃኖም ተሓቢረ እየ። ስለዚ ድምፂ ኣምላኽ ብወገን ቪላኖቫ ኣዝዩ ሓያል ክኸውን እዩ ኢሎም ናይ ኦኤስቪ ኒውስ ዝተባህለ ማዕከን ሕቡራት መንግስታት ኣሜሪካ ልኡክ ጋዜጠና ብዛዕባ ኣዋጅ ብፅና ሊቀ ጳጳሳት ፉልቶን ሺንን እዚ ኣዋጅ ብፅና እዚ ንቅዱስነቶም እንታይ ትርጉም ኣለዎን እንክብል ንዘቕረበሎም ሕቶ ከም ስድራ ቤት ኮይና ንከታተሉ ነርና ከም ስድራ ቤት ሓቢርና ምስ ሓቂ በቲ ብከምዚ ዝበለ ውዕውዕ ህያው ኣገባብ ዘካፈሎ ትምህርቲ ብፍላይ ነቲ ኣብ ቴሌቭዥን ዘቕርቦ ዝነበረ ጉስነታዊ ኣገልግሎት ኣብ ግምት ብምእታው እዚ መበቀሉ ካብ ኤሊኖይ ዝኾነ ካቶሊካዊ ጳጳስ ዘቕርቦ ዝነበረ ኣገልግሎት ብሓቂ ናብ ኣባይቱ ብዙሓት ይኣቱ ከም ዝነበረን እዚ እውን ከም ስድራ ቤት ዝሓገዘና ይመስለኒ ኢሎም ኣብ ስፓይናዊ ትፈኖ ራድዮ ኮፕ ዝሰርሕ ጋዜጠና ኣብዚ ዓመት ኣብ ስፓይና ኣስታት 300,000 ሄክታር ዱር ከም ዝተቓፀለ ሓበሬታ ባር ኣግራብ ኤውሮፓ ይሕብር። እቲ ሓደጋ ድማ ኣብ ጥቓ ቤተ ጸሎት እኖና ቅዱስቲ ድንግል ማርያም ዘላ ንወየባ ኣብ ጌታፌ ማድሪድ ዘጋጠመ ምዃኑ ሓቢሩ እቲ ቤተ ጸሎት ሓደ ካብቶም ውሑዳት ካብ ትባር ሓደጋ ዝተረፈ እዩ። ኣብ ቅድሚ ተፈጥሮዊ ሓደጋታት ሓላፍነት ናይ ሓባር ቤትና ከነርእን ክንከናኸንን ይግባእ እንክብሎ ቅዱስ

0: نتم بملكاته لعل كله دم ما كنت لي كم زلنا وسيخم بمزخخار كم زعنت معه تبزكاتم وان قدام عايز جبر دم ما صلوت أيو إلام حدا فنزويلاوي قزت أينا أبتي كبور حسنة نتا حجر زعنا والعلي شدشت شح سبعة زق زفة أب فنزويلا زقات مر دمرت زدحان وسبعة سلا أخو سبعة أربعة نبدأ بتزح زمت حاف نقدس النتم كم زرك بومن كالة إسبانياوي قزت أينا بزعبة أب سمناوي أفريقيا أب زرك بإسبانياوي جز أتزقنا سيو تزقات ما كلو لاو سدد زملكة نزق ربع لم حطة نتقول داي كاب ما جمر تكم زتخات تلوان كابزي هتتكون تات نملق عقم ملاش مركب زلو أقدس النتقليتهم بحقي سبعو كلو لاو إيونيرو كم زبالو زينا فاتيكان أفليتو
1: كبراتن كبرانن سمعتنا زتكات تلو زر لهم زينا فاتيكان أيو رسالي كان باباسات ليون مبل عصر تربعته أب هاقر فرنسا بزكا فلوون أي مجمرتا حزبا ومدره نتي كاتوليكاويت بيتا خرستيان أب حبرتا سب فرنسا زقبرتو أبر كتو دقيفهم نتا هاقر أصوار زيبلون أصوار زراقفن سلام نمفتار كتعايد ما التبابعهم عربي إلى تسران حموشتا مسكرة منوكوه مصر سبهير هاقر فرنسا مانويل ماكرون أب بيتا منقستي أليسي تراخيبهم بزما دبزد ما نتن أربعة معالتات تسنح ناب هاقر فرنسا زكايد وزلو هواريو مبصح فليموم بدحر الزرسة اللي كان باباسات نسبة سلطانن سبيلا وحبرة سبن ديبلوماسيا ويانا كالاتن رخيبهم أبز أقرب ومدرة نهاجر فرنساي كم مدري ولدهم بمغلاس نهزبا أب صلوتهم وترو كم ذكروا أرقاقصولهم هاجر فرنسا نزمناتن أوروبان عالمن بحلاون سنت وباون منفساون مبراتو كوينا كم زقلقلتون ذكيرهم كاتوليكاويان ممنان بزوحات بلوسات فرنساويان لكاونتي سنة فلتاتن سنة طبابن سنة صحوفن فلسفنان بمبركاتهم عالم هيوات من تخط ركب صباقن سنين حاكم بمسعاب أبز تكورة نرب حادة كساب بخمي أبركتوخ قبرو كم زخلو بنتصور أبنت زخون يوم كبلوون مسكرو لهم فرنساويان كإلاتات سنة هنساتاتن سنة طباباتن دهرتي بخلطة شحن عصر تتشعات أب كاتيدرال نوتردام زقات مبارع حاوي أب داقم هنساتنا ايت كاتيدرال زرعي ووك إلتوون بموسا زكروو زدن تكنيكاو عواتي لون بمتصوع داقم هنسات نوتردام نتخ عرى زي كالن كم زعان وزقو تصارن زنبرة بحباراو متحببار اندقنا كولد كم زخل زرع مخانو قلتو رسالي كان باباسات ليون وسيخوم حقر فرنسا عمي وكريستيانا ومبقول زلوا كم نفس التهاجر كأكريستنا هابتان منفساون بحلاون أمروعون سنة باباون ميسيوناون نت كم زرخبت عمل كيتوم أما بل عصر تشدشتا كفلة زمن سبعويان فلاسفاتات فرنساي نتنتاو رشا غريخن روماويانن مس كريستيانا وإمنتات تاميروم أب تفترو سبعو أكالنة وون تمركيسوم نسبعو مسالات بفلايكا أب هايمانو تاو نتعنة زتكورة أفلتو نخهلو زتبابعو يوم كبلوون زكروهم نتي ناي هاجر فرنساي هاجر اوج روحو بمتقاس دما نصانتن معرنتن حوناتن زبل تيما نتي املختي وانجيل زي ودا منجي منفسن عقبتن زرهبه ادماساو سنه مغبارو ادلاينت كم زملكتا قلحو ابتا قروم سبعونت زرستا قدامايتي عواديت ملختوم بزعبا سبز سرحو استو علوت كم زتكورو بمغلاص نسبعو كبرن مسرتاو مسلاتن نصانتن مس محبراو لوطن تكنولوجياو معبالن معره معره كغواز كم زلوو تلابو أمنغوتي ناي ماشنات جنة تباهيلو زفلت معالتاوي هيوتنا زوررن زعنون زرلو سباونتنا خيطف انت داخوينا بزعبا سنمقباراوي أستنتونوتن سنمقباراو صباقن أفلتو ناي مهاب كئلت بهتصوص تمهرتي يدلينا اللو بلو بزعبا تياف فرنسا زرلو هابتامن التفلاليين محبراو كرسي ملس بمبال ندحننت دخاتاتن سوناتن زكناخنو كاتوليكاويان سبوتنا نستن زوفي وزلو صعرتاتنا أدو أسعبا بيلومون بيتا خريستيان نتي نايك دوس فينشنسي دو بول لقسي زهابو الرشاب مزكار حياو قص محرات رحرحين أملاح كتكوون تدلي يا كبلو عملكتو رسالي كان باباسات ليون مبل عصر تربعته أبزق الزينا زلو سمعيتاتنا نخلو عينة سقاين موقاد كم زصعر بمقلاص الززن ببالي زي مبزاحتو قزي رئسا متلال زصعبو حدا قايو بلو سنفلتاتن تكنولوجين بعمي وطباب انت زي تمريحهم ندليت سباتن سقايو من زفتح كم زمسل كالطوف مفتحي كقربو يخلو يوم كوينو قنا كابتزمن نيو عبي تقمي أصبيقو كرحقو ميخيلي يكبلوون أتنققو حباراوي مكببارن عقباهي وات نفس وكف سبن ناي نفس وكف قديتا مخانو بمقلاص لبنا أمرون بمقيار كمز جمرن نتقم خالقوت سسع زي بلوك وراس النات كمز حتى تنقلصو نخلستيان ممنان ببرهان امنات تمريحوم أب هزباوي أقل قلوت كساتفو أتبابعوهم تحق أنيا على ما ونت نهاي ما نوت كم زي وقدو يقداس كم تمهرتاو منش غيرو كم زرئيوون مسكرو ሀገረ ፈረንሳ ኣብ ማእከላይ ምብራቕ ንትምህርትን ሰብኣዊ ኣገልግሎትን ብፍላይ ከዓ ንልዕሊ 260 ኣብያተ ትምህርትን መናብርተ ጥበባትን ንምድጋፍ ዝገበረቶ ሓገዛት ጠቒሶም ኣመስገኑ። ነቲ ኣብ ምድሪ ልደት መስፍን ሰላም ዝቕፅል ዘሎ ግጭትን መቕዘፍትን ውግእን እውን ዘኪሮም። ኣብ ቅድሚቲ ንሰብኣዊ ክብሪ ዘጉህን ምእንቲ ፍትሒ ናብ ኣምላኽ ዘእው ስቓዮምን ተገዳስነት ዘይብሎም ክንከውን ኣይንኽእልን ኢና በሉ። ሰላም ሚዛናዊ ሓይሊ ምህላው ኣይኮነን። የግዳስ በብመዓልቱ ብዝርርብን ብፍትሕን ስለ ዝህነፅ ኒኮለሳዊ ኣፅዋር ክውገድን ፍትሕን ቅኑዕ ኣመክንዮን ክሰፍን ጻውዒት ኣቕሪቦም። ኣብ መወዳእታ ርእሰ ሊቃነ ጳጳሳት ልዮን መበል 14 ሪፓብሊካዊት ሃገረ ፈረንሳ ደኺመ ዘይትብል ተጣባቒት ሰላምን ብዝሓውነትን ኮይና ክትቅፅል ተማሕጺኖም። ሃገረ ፈረንሳይ ንባህላዊ ስነ ምግባራዊ ስርዓታት እምንቲ ብምዃን ኣፅዋር ዘይብሉን ኣፅዋር ዘራግፍን ሰላም ንምፍጣር ተዓይን ነዚ ሸቶ እዚ ንምፍጻም ፍሉይ ኣበርክቶ ብምግባር ድማ ብሓላፍነት ትፅዒራላ በሉ። ንናጽነትኩም ሓባራዊ ረብሓ ብቐጻሊ ብምሕሳብ ዕበዩ ብምባል ድማ መደርኦም ዛዘሙ።
0: ርእሰ ሊቃነ ጳጳሳት ልዮን መበል 14 ሃዋርያዊ ጉዕዞ ናብ ፈረንሳ ዕለት 25 መስከረም ኣብ ቀዳማይ ውዕሎ ድሕሪ 46 ዓመት ቅዱስ ዮሃንስ ጳውሎስ ዳግማዊ ፓሪስ ኣብ ዝርከብ ናይ ትምህርቲ ስነ ፍልጠትን ባህልን ዩኔስኮ ቀንዲ ህንፃ ኣብ ዘካይዶ መብፃሕ ዘስምዖ መደረ እቲ ትካል ውድብ ሕብራት ሃገራት ኣብ ኣገልግሎት ሰብኣዊ ክብርን ሓቅን ሰላምን ክስጉም ከም እተላበው ዜና ቫቲካን ኣፍሊጡ። ኣብ ፓሪስ ኣብ ዝርከብ ኣብ ናይ ትምህርቲ ስነ ፍልጠትን ባህልን ዋና ህንፃ ኣብ ዘካ ካይድዎ ዕደት ንሰላምን ሓቅን ሰብኣዊ ክብርን ዳግማይ ተወፋይነት ክግበር ፀውዒት ኣቕሪቦም ስነ ፍልጠታውን እደ ጥበባውን ምዕባለ ካብ ስነ ምግባር ምዝፍለ መጋበርያ ዕብለላ ንጥፋኣትን ክኸውን ከም ዝኽእል የጠንቅቑ። ውድብ ንተምሕርቲ ስነ ፍልጠትን ባህልን ሰብኣውነት ኣብ ገዛእ ርእሱ ብዛዕባ ታሪኹን ብዛዕባ መጻኢኡን ከስተንትነሉ ዝኽእል ቦታ እንክብሉ ይገልጽዎ። ቅዱስነቶም እቲ ዕለት 2980 ዓመተ ምሕረት ዮሃንስ ጳውሎስ ዳግማዊ ብምስዓብ ኣብና ናይ ውድብ ትምህርቲ ስነ ፍልጠትን ባህልን ሕቡራት ሃገራት መብፅሕ ኣካይዶም ኣብ ዘስምዖም መደረ ዕለት 2980 ዓመተ ምሕረት ማለት ድሕሪ 46 ዓመት ዮሃንስ ጳውሎስ ዳግማዊ ዘካይዶም መብፅሕ ዝሰዓበ ከም ዝኾነ ብምዝኽኻር ሰብ ሰላ ባህሊ ናይ ብሓቂ ሰብኣዊ ሂወት ይነብር ዝብል ናይ ዮሃንስ ጳውሎስ ዳግማዊ ቃል ዘኪሮም ቤተ ክርስቲያን ናይ ትምህርቲ ስነ ፍልጠትን ባህልን ውድብ ኣብ ኣገልግሎት ሓባራዊ ረብሓ ሓለፋ ዘለዎም መሻርክቲ ጌራ ከም እትርእዮን ብፍላይ ድማ ሓቀና ሰብኣዊ ባለ ንምዕባለ ነፍስ ወከፍ ሰብን ናይ ምሉእ ሰብን ከመልክት ስለ ዘለዎ የስተብህሉ። ኣብ ሕማረት መደረ ርእሰ ሊቃነ ጳጳሳት ልዮን ነፍስ ወከፍ ባህልን ነፍስ ወከፍ ወለዶን ክምልሶ ዘለዎ ሕቶ ከም ዘሎን እዚ ሕቶ እዚ ድማ ሰብ ምዃን እንታይ ማለት እዩ ዝብል ሕቶ ዘሎ ኮይኑ ነዚ ሕቶ እዚ ብቐጥታ ምስ ትምህርታት ተሓሒዞም ትምህርቲ ኣብ ምጥራይ ክእለት ወይ ንዋታዊ ምዕባለ ክወርድ ከም ዘይክእል ኣተሓሳሲቦም ዝኾነ ትምህርቲ ትርጉም ሂወት ዝብል ሕቶ ክምልስ እንተዘይክኢሉ ከም ሙሉእ ክቁፀር ኣይክእልን እዩ ቢሎም ነፍስ ወከፍ ሰብ ካብ ዝውለደላ ግዜ ጀሚሩ ዝካፈሎ ተቃላዕነት ኣስተንቲኖም ነፍስ ወከፍ ሰብ ከም ቆልዓ ኣብ ካልኦት ፅጋዕተይና ኮይኑ ከም ዝውለድ፣ ስለዚ ድማ ኣብ ውሽጢ ናይ ሓልዮትን ሓላፍነትን ዝምድና ናብ ዓለም ከም ዝኣትዋ ዝተብሂሎም ኩላትና ዕርቃናን ተፀጊምናን ኢና ተወሊድና። ወዲ ሰብ ኣብ እንጌራን ቃላትን ሓልዮትን ፍቕርን ከም ዝምርኮዝ ኣመልኪቶም ንዚ ናይ ሓባር ተመክሮ እንተረሲዕናዮ ህወት ወዲ ሰብ ከም ህያብን ሓላፍነትን ካብ ምፍላጥ ናብ ሸቐጥ ክንቅይሮ ኣብ ዝድርኽ ሓደጋን ወድቕ እንክብሉ ይሕብሩ። ርእሰ ሊቃነ ጳጳሳት እደ ጥበብን ሰብ ሰርሖ ኣስተውዕሎን ዘስዕቦ ብድሆታት ብፍላይ ኣቃልቦ ሂቦም ኣብ እዋናዊ ሕብረተሰብ ዘጋጥም ካብ ዘሎ ሓደ ስግንጢር እንከጠንቅቑ እናወሰኸ ዝኸይድ ዘሎ ውደራ ዝተራቀ ስርዓተ ኣስተውዕሎ ወይ ብልሒ ከም ዝውንን ክግለጽ እንከሎ ደቂ ሰባት ንባዕሎም ብመሰረት ብቕዓቶምን ኣፍራይነቶምን ይመዝኑ። ብልሒ ምስ ስርዓተ መርበባውነት ዝተኣሳሰረ ክኸውን እንከሎ ነቲ ዘይግሃዝ ክብሪ ደቂ ሰባት ንምልላይ ግን ንቃለስ ሰብ ሰርሖ ኣስተውዕሎ ሰፊሕ ሓበሬታ ከሰላስልን ከዛምድን ይኽእል እዩ። እንተኾነ ግን ኣብ ዝተነብረ ተመክሮ ዝተሰረተ ትርጉም ህይወት ወዲ ሰብ ዝምልከት ሕቶታት ክምልስ ኣይክእልን እንክብሉ ኣስዒቦም ናይ ትምህርቲ ስነ ፍልጠትን ባህልን ውድብ ምስ መራኸበ ብዙሓንን ስነ ኣሃዛዊ እደ ጥበብን ሓላፍነታዊ መተእስሳር ዘተባብዕ ዘበገሶ ትምህርቲ መራኸበ ብዙሓንን ሓበሬታን ኣድኒቆም ንህፃናትን መንእሰ ሓተያትን ፍሉይ ኣቃልቦ ክግበር ፀዋዒት ብምቕራብ ኣብ ኣሕዞም መዋእል ተቓልዕነቶም ንምዝመዛ ዕድል ክኸውን ፈፂሙ የብሉን ዕደ ጥበብ ኣብ ክንድኡ ንትምህርቶም ዝምድናታቶምን ናይ ምሕሳብን ምፍላጥን ናፅነቶምን ክድግፍ የተሓሳስቡ ርእሰ ሊቃነ ጳጳሳት ልዮን መበል 14 ናብ ናይ ትምህርቲ ስነ ፍልጠትን ባህልን ውድብ መሰረቲ መትከላት ምልስ ቢሎም ነቲ ኣብ 1945 ዓመቶም ምሕረት ዝፀደቐ ቅዋም ናይ ትትካል ዘኪሮም ውግኣት ኣብ ኣእምሮ ደቂ ሰባት ስለ ዝጅምር ኣብ ኣእምሮ ደቂ ሰባት እዩ መከላኸሊ ሰላም ክህነፅ ዘለዎ ቢሎም እተን ቃላት ድሕሪ ካልኣይ ኩናት ዓለም ናይ ትምህርቲ ስነ ፍልጠትን ባህልን ውድብ ካብ ዚ መሰረት 8-10 ዓመታት ዝሕለፈ እውን እንተኾነ ኣገደስቲ ኮይነን ይቕፅላ ኣለዋ ስነ ፍልጠታዊ ማዕባለ ካብ ጥበብ ምዝፍለ ዕጥቂ ክኸውን ይኽእል ኣብ ትሕቲ ስነ ሓሳብ ዝግዛእ ባህሊ ድማ ናብ ነዝሒ ክወርድ ከም ዝኽእልን ካብ ሓቂ ዝተነፀለ ትምህርቲ ድማ ንሕልና ናይ ምትዕፅፃፍ መጋበርያ ክኸውን ከም ዝኽእልን ኣብሪሖም ርእሰ ሊቃነ ጳጳሳት ሰላም ብውዕላት ጥራይ ክህነፅ ኣይክእልን እዩ እንክብሉ ኣፅኒዖም የግዳስ ሓቀና ሰላም ካብ ፍትሕን ካብቲ ንኻልእ ሰብ ሓው ወይ ሓብቲ ከማኻ ሰብ ምዃኑ ኣፍልጦ ክህብ ካብ ዝኽእል ቁኑዕ ድሌት ክብገስ ኣለዎ ከም ዝበሉ ዜና ቫቲካን ይሕብር ርእሰ ሊቃነ ጳጳሳት ልዮን ባቢሎንን ጴንጠቆስጠን ዝብል ክልተ መፅሓፍ ቅዱሳዊ ምስልታት ተጠቂሞም ተነፃፃሪ ኣቀራርባታት ደቂ ሰባት ሓባራዊ ሂወት ዝገልፁ ምዃኖም ብምሕባር ግንቢ ባቢሎን ብዓብላልነት ዝተፃዕነ ሓድነት ከም ዝውክልን ጴንጠቆስጠ ድማ ናብ ብዙሕነት ዘይድምስስ ሓድነት ከም ዘመልክት ኣብሪሆም ሓድነት ብዝኾነ ይኹን መገዲ ንብዙሕነት ኣይዓብጦን እዩ እንታይ ደኣ ብዙሕነት ብስኒት ድምፅታትን ወጅህታትን ብዕምብብ የኽእሎ ኣብዛ ኣብ መላእ ኣህጉራት ቅፅበታዊ ርክብ ክትገብር እትኽእል ዓለም ብዝኾነ ርክብ ዝያዳ ሓቀይና ኮይኑ ማለት ኣይኮነን እንክብሉ ኣመልኪቶም ሓበሬታ ብዙሕ እዩ ምስ ጥበብ ግን ተመሳሳሊ ትርጉም የብሉን ናይ ሓባር ስነ ምግባራዊ መሰረት እንተዘይሃልዩ እደ ጥበባዊ መራኸብታት ናይ ሓሶተ ሓበሬታ ከብዝሑን ዘተ ኣብ ክንዲ ዘዕብዩ ክዕንቅፉን ከም ዝኽእሉ የጠንቅቁ ርእሰ ሊቃነ ጳጳሳት ልዮን ኣህጉራዊ ትካላት ዘጋጥመን ዘሎ ፀገማት እውን ኣመልኪቶም ዝኾነት ውልቀ ሃገር በና ክትፈትሖ ዘይትኽእል ፀገማት ምላሽ ክህባ ዘሎ ትፅቢት እናወሰኸ ከም ዝመፀን ኣብ ተመሳሳሊ እዋን ድማ ብዛዕባ ኣድማዕነትን ሕቶታት ከም ዘጋጥመንን ኣመልኪቶም ኣብቲ ፅሑፍ እቲ ከምቲ ሳሕቲ ዝረኸቦ ኣዝዩ ዝድለ ፅቡቕ ባሕሪ ኣጉሊሑ ንሱ ድማ ምትእምማን እዩ ፍልልያት ናይ ግድን ሓደጋ ከም ዘይኮነ ምትእምማን ቅንዕና ዘለዎ ዘተ ካብቲ ውልቀ ሰባት በዕሎም ክበፅሕዎ ዝኽእሉ ዝዓበየ ፅቡቕ ነገር ክመፅእ ከም ዝኽእል ምትእምማን ቢሎም ቅድስቲ መንበር ኣብ ውድ ብትምህርቲ ስነ ፍልጠትን ባህልን ካልኦት ኣህጉራዊ ትካላትን ዘሎ እምነት ከተሕይል ከም እትደሊ ድማ ሓቢሮም ንትምህርቲ ስነ ፍልጠትን ባህልን ምስ ዕዮ ንሰላም ብምትእስሳር ነፍሲ ወከፍ ናብ ዓለም ዝተወልደ ህፃን ከም ምልክት ተስፋ ነፍሲ ወከፍ ኣብ ምድላይ ሓቂ ዝተወፈየ ሰብ ድማ ናይ ተስፋ ተግባር ከም ዝፍፀም ኣተሓሳሲቦም መደርኦም ከም ዝዛዘሙ ዜና ቫቲካን ኣፍሊጡ
1: ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ካቴድራል ባዚሊካ ኖተርዳም ዘፓሪስ ምስ ጳጳሳትን ካህናትን ዲያቆናትን ተምሃርቲ ዘራክነትን ኣባላት ሰብ ውፉይ ሂወት ገዳማውያንን ገዳማውያትን ጸሎት ዘሰርካ ብፂሖም ርእሰ ሊቃነ ጳጳሳት ኣብ ዘካፈልዎ ኣስተንትኖ ቃል ኣምላኽ ልኡካነ ወንጌል ክኾኑን ቅኑዕ ፍቕሪ ኣብ ስርዓተ ኣምልኾ ከማዕብሉን ከምኡውን ብጸሎት ናብ ጐይታ ክቐርቡ ጻውዒት ኣቕሪቦም ኣብ ካቴድራል ኖተርዳም ፓሪስ ደድሕርቲ ንመብዛሕትኡ ክፋል ናይቲ ቤተ ክርስቲያን ዘዕነወ ባርዕ ሓዊ ድሕሪ 6 ዓመት ጸኒሖም ምስ ካህናትን ኣባላት ሰብ ውፉይ ሂወት ገዳማውያንን ገዳማውያትን ፈረንሳይ ኣብ ዘዕረግዎ ጸሎት ዘሰርግ በቲ ርእሰ ሊቃነ ጳጳሳት ፍራንቸስኮ ኣብታ ናይ ወንጌል ሃሴት እትብል ዓዋዲት መልእኽቶም ዘቕረብዎ ተልእኾ ወንጌላዊ ተሓድሶን ረኣይን ተቐሪጾም ልኡካነ ወንጌል ክኾኑ ኣተባብዕዎም ቅዱስ ኣቦና ኣብስተንትንኦም ጽባቐ እዛ ዳግም እተሃንጸት ቤተ ክርስቲያን ነቲ ዕርፍቲ ዝሰኣነ ልብና ይዛረበናን ናብ ሰላም ከም ዝጽውዓናን ብምግላጽ ነዛ ካቴድራል ኣብ ቅድሚ የዒንትና ዳግም ዝኸፈተልና ባህላውን ነባርን መንፈሳውን ጉዕዞታት እንደገና ንምንቕቓሕ እተገብረ ህዝባውን ውልቃውን ኣበርክቶ ቤተ ክርስቲያን ኣጉልሑ እዚ ዳግመ ህንፀት እዚ ምስ ኩሎም ብፍላይ ከኣ ምስቶም ኣብ ከባቢኦም ዘለዉ ሓደሓደ ግዜ ርሑቓት ዝመስሉ ግን ከኣ ብገለ መንገዲ ድሮ ናብ ክርስቶስን ቤተ ክርስቲያንን ዝቐረቡ ሰባት ንምርኻብ ኣጋጣሚ ዝኸፈተ ምዃኑ ኣመልከቱ ዳግመ ምሕዳስ ካቴድራል ፓሪስ ነታ ከተማ ጥራይ ዘይኮነስ ንኹለን ከተማታትን ዞባታትን ፈረንሳይ እውን መተባብዒ ክኸውን ይኽእል እዩ እዚ ድማ ንባህላዊ ፍልልያት ከወሃህድን ነቲ ተኸፋፈለን ዝቖሰለን ሕብረተሰብና ከሕውዮ ዝኽእል ተራን ተቐባልነት ዘለዎን ናብ ተልእኾ ወንጌላውነት ክቕየር ዝኽእልን እዩ በሉ እዚ ከምዚ ኢሉ እንከሎ ይብሉ ቅዱስ ኣቦና ኖተርዳም ልክዕ ከም ኩለን ኣብያተ ክርስትያን ብቐዳምነት ናይ ጸሎትን ኣምልኾን ቤተ ኣምላኽ ክትከውን ከም እተዳለወት ኣዘኻኸርዎም። ብፍላይ ከዓ ኣብ መስዋዕተ ቅዱስ ቁርባን ከዓ እዩ እዚ ዝግለጽ። ብዘይ ስርዓተ ኣምልኾ ቤተ ክርስትያን ንነፍሳት ስእኖ እያ ድማ በሉ። ኣብ ክንድኡስ ኣብዚ ኣብ ሓደ ንዓበየ ዝኸይድ ዘሎ ማሕበረሰብ ቤተ ክርስትያን ነቲ ክትኮኖ ዘለዋ ክትከውን ማለት ህያው ኣካል ክትከውን ንኹሉ ትውፊታትን ስርዓታትን ዘመሓላልፈላ ነገራት ናብ ውዳሴ ከተቕርብ እምነት ዘለዋ ማሕበር እያ። ንሳ ብስርዓተ ኣምልኾኣ ኣቢላ ንነፍሲ ወከፍ ሰብ ምኽንያት ህላዊኣ እትነግሮ ኣካል እያ። ብዛዕባ ስርዓተ ሊጡርግያ እንከስተንትኑ ከም ቦታ ተስፋን ሰላምን ገይሮም ገለጽዎ። ንስርዓታት ዘመነ ሊጡርግያ ምኽባር ንዓበይቲ ፍጻሜታት ህይወቱ ዝጽምብል ክንዲ ዝኾነ ኣዕሩኽ ክርስቶስ ይገብረና እዩ። ኣብ ሓደ እዋን ከዓ ነቲ ኣብ ግዜና ዘሎ ምልክታት ንኸነለልዮ ይሕግዘና ክብሉ እውን ተላበው። ነቶም ናይ ስርዓተ ሊጡርግያ ሓላፍነት ዘለዎም ኣካላት ንኣሽቱ ማሕበረሰባት ኣብ ዝእከብሉ እዋን እውን ከይተረፈ ንስርዓተ ኣምልኾ ብኽብርን ብኣግባቡን ከቕርቡ ጻውዒት ኣቕሪቦም። ንዘመናት ዝቕጽል ዘሎ ዓሚቕ ትርጉምን ጽባቐን ስርዓተ ሊጡርግያ ዘመሓላልፈልና ወትሩ ኣብ ቅድምቲ ዝኸብር ምስጢር ዝዓይ ትሕትና ኣብነት ክኾነና ንቑሓት ወረስቲ ቅዱሳት ኣቦታት ቤተ ክርስትያን ክኾኑ ድማ ጻውዒት ኣቕረቡ። ብተወሳኺ እውን ነቲ ኣብ ካልኣይ ጉባኤ ቫቲካን እተገብረ ናይ ስርዓተ ሊጡርግያ ተሓድሶ ኣጉልሑ። ካህናትን ሰብፉይ ህይወት ገዳማውያንን ገዳማውያትን ከዓ ንስርዓተ ኣምልኾ ዘለዎም ፍቕሪ ከማዕብሉ፣ ከምኡ እውን መሰኻኽርን ኣገልገልትን ናይ መላእ ህዝቢ ኣምላኽን ትንቢታዊ ክህነትን ንጉሳዊ ጽዋዓን ክኾኑ ተማሕጸንዎም። ሓድነት ህዝቢ ኣምላኽ ምእንቲ ከተደልድሉ ምስ ደካይ ቅዱስ ጴጥሮስን ምስ ቤተ ክርስትያንን ዘለኩም ሕብረት ቅድሚ ብሕታዊ ምርጫታትኩም ግበሩ ክብሉ እውን ጻውዒት ኣቕረብሎም። ኣብ መወዳእታ ርእሰ ሊቃነ ጳጳሳት ልዮን ንኹሎም እቶም ኣባኡ ተረኽቡ ሰባት ስለቲ ንጻውዒት ኣምላኽ ዝሃብዎ ምላሽን ንጐይታ ዝረኣይዎ ተኣማንነትን ኣመስገንዎም። ብጸሎት ድማ ናብ ኣምላኽ ክቐርቡ ኣተባብዕዎም። ብዛዕባ ክፉት ካቴድራል ዝገልጽ ራእይ ብምዝካር ድማ ቤተ ክርስትያን ኖተርዳም ንስኻትኩም እውን ናብ ቅድስናን መዓልታዊ ተልኾን ብሓድሽ ድራኼ ምስኣ ዳግም ምእንቲ ክትውለዱ እንደገና ተወሊድኩም ኢኹም በሉ። ኣብ ማእከል ህዝብኹም ንጹር መግለጺ መለኮታዊ ኣደነት ቤተ ክርስትያን ኩኑ። ንሳ ድማ ንፍቕሪ ኣምላኽ ብምምስካር ንደቂ ሰብ እትመልሶምን እትሕውዮምን እያ በሉ። ቅዱስ ኣቦና ንመልእኽቶም ብጸሎት ብምትዛም ቅድስት ድንግል ማርያም እሙናት ኮይኖም ክቕጽሉ ምእንቲ ክትሕልዎምን ንተልእኾ ቤተ ክርስትያን ፈረንሳ እትመርሖ ኮኸብ ክትከውንን ጸልዮም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሃገረ ፈረንሳ ሃዋርያዊ ምብጻሕ ኣብ ዘካይድሉ ዘለዉ ነታ ቀዳመይቲ መዓልቲ ዑደቶም ምስ 80,000 መንእሰያት ጸሎተ ንዋን ብምዕራግ ዛዚሞም። ቅዱስ ኣቦና ንሕቶታቶም ብምምላስ ብዘይፍርሒ ንክርስቶስ ክስዕቡ ድማ ኣተባብዕዎም። እቲ ኣብ ሃገረ ፈረንሳ ዝዓበየ ናይ ስፖርት ሜዳ ዝኾነ ስታድዩም ፈረንሳይ ብ1998 ካብ ዝኽፈታት ሒዙ ከምዚ ዝኣመሰለ ኣኼባ ተኻይድሉ ኣይፈልጥን እዩ። 80,000 ሰባት ክሕዝ ዝኽእል ኮይኑ ዓርቢ ምሸት ርእሰ ሊቃነ ጳጳሳት ልዮን መበል 14 ምስቶም ካብ ፓሪስን ካብ መላእ ፈረንሳይን ዝመጹ መንእሰያት ኣባኡ ጸሎተ ንዋ ማዕሪጎም። ካብ ገጠራትን ከተማታትን ሰራሕተይናታት ተምሃሮ መንእሰያት ክኢላታት ብእምነቶምን ቃል ርእሰ ሊቃነ ጳጳሳት ንምስማዕን ብዘለዎም ባህግን ሓድነት ዝገልጹ እዮም ዝነበሩ። እታ ምሸት እቲኣ ብምስክርነትን መዛሙራትን ስነ ጥበባዊ ምርኢታትን እያ እተጀመረት። ድሕሪዚ እቲ መደብ በቶም ሞሮን ዝስመዩ 2,500 ዝኾኑ ጉጅለ መዘምራን ዘቕረብዎ ናይ ካቺኒ መዝሙር ኣቨ ማርያ ቀጸለ። ብፁዕ ኣቡነ ኤቲን ጊለት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ኣብቲ ስታድዩም ምስ በጽሑ ንቅዱስነቶም ኣብ ዘቕረብዎ ናይ እንቋዕ ብድሓን መጻእኩም ቃል ስታድዩም ናይ መላእ ፈረንሳ ክብሉ ነቲ ኣጋጣሚ ገለጽዎ። እዚ ድማ ነቲ ናይቲ ሰበኻን ኣባኡ ተኣከቡ 80,000 መንእሰያትን ዓለምለኻዊ ባህላውን ዓሌታውን ብዝሓውነት ንምጉላሕ ዝዓለመ እዩ ዝነበረ። ኣብ ቅድሚ ርእሰ ሊቃነ ጳጳሳት ድማ ተኸታታሊ ሰሌዳታት ናይ ቅዱሳን ኣይቆና ንህይወት ብዙሓት ቅዱሳን ፈረንሳይ ከም ዝገልጽ ይዘዋወር ነበረ። እቲ ምርኢት ኣብ ናሕስቲ ስታድዩም ብእተገብረ ናይ ርችት ምትኳስ ስነ ስርዓት ድማ ተዛዘመ። እቶም መንእሰያት ከዓ ልዮን ልዮን ክብሉ ይጭድሩ ነበሩ። ርእሰ ሊቃነ ጳጳሳት ድማ ብወገኖም ብፍሽኽታን ኣእዳዎም ብምውዝዋዝን ምላሽ ሃብዎም። ብድሕሪ እዚ ክልተ መንእሰያት ምስክርነቶም ኣካፈሉ። ኣብ ጽጉማት ጎረባብቲ እትሰርሕ ተመሃሪት ስነ መድሃኒት ዝኾነት ክሎኤ ንርእሰ ሊቃነ ጳጳሳት እምነታ ንኻልኦት ሃይማኖታት ብኸመይ ከተካፍሎም ከም እትኽእል ሓተተቶም። ቅዱስ ኣቦና ከዓ ኩላትና ክፍሊ ዝመንፈሳዊ ምንቅስቓሲና ክብሉ መለሱላ። ብዙሓት ሰባት ንሕቶ ኣምላኽ ዘይፈልጥዎ ምዃኖም ብሓቂ ጸገም እዩ። እንተኾነ ግን ብዙሓት ንሕቶ ደቂ ሰባት እውን ዘይፈልጥዎ ምዃኖም ከምኡ ይበሉ። ብዙሓት ሰባት ብዛዕባቶም ኣብ ከባቢኦም ዘለዉ ተገዳስነት ከም ዘይብሎምን ንድኻታት ከም ዝንዕቁን ነቶም እተነቀፍቲ ኣካላትን ሕሙማትን ከም ዝነፅግዎም ነፍሲ ወከፍ ሰብ ነቲ ዘፍርዮ ጥራይ ዋጋ ከም ዘለዎ ገይሩ ብምሕሳብ ገለልተይና ከም ዝኸውን ገለጹ። ኣብ ጽጉማት ጎረባብቲ ኣብ እትገብሮ ዕዮ ክትጸንዕ ኣተባብዕዋ ኣብኡ እዩ ኣብ መዓልታዊ ናብራ ሓደሓደ ግዜ ድማ ኣብ ማእከል ጸገማት እምነት ህያው ምስክርነት ተስፋ እትኸውን በሉ። ካብ ገጠር ናይ ፈረንሳይ ዝመጸ ፍራንስዋ ብዛዕባ ሕርሻ ዘጽንዕ ዘሎ መራሒ ስካውት ድማ ኣብ ሓደ ቁርፂ ፍቓድ ክኣቱ ስለ ዝደለየ ንኣንፈት ህይወቱ ብኸመይ ከስተውዕል ከም ዝኽእል ብኸመይ ብተኣማንነት ክውፈ ከም ዘለዎን ሓተተ። ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ድማ ንኽንዓቢ ዝሕግዘና ንኣገልግሎት ሰላም ገዛእ ርእስኻ ምውፋዩ ክብሉ መለሱሉ። ተጸምዶ ፍርሒ ናብ ተስፋ ምጉርምራም ከኣ ናብ ሓላፍነት ዝስምዖ ተሳትፎ ክቕየርን ከሎ እዩ ዝርከብ። በዚ ከምዚ ድማ ንቑስልና ብምፍዋስ ሓድነት ንረክብ ክብሉ እውን ኣመልከትሉ። ንውዕውዕ ስምዒትኩም ከም ዕንቅፋት ዝኾኑ ግጭትን ምጥርጣርን ኣብ ክንዶስ ንመጻኢ መደባት ሓደገኛ ብምዃኑ ግዜያዊ ባህሪ ስምዒታዊ ርክባት ተነቃፊ ሰብኣዊ ማእሰር ድኻም ስክሪን ከምኡ እውን ብዛዕባ ለውጢ ክሊማን ቁጠባን ኣህጉራዊ ኩነታትን ዘለና ሻቕሎት ዘንጸባርቕ እዩ በሉ። ነዚ ስምዒታት እዚ ተጠንቂቕና ክንሰምዖ ኣለና በሉ። ንስቓይ መዛኑና ድማ ልብና ክፉት ክኸውን ኣለዎ። ኣብ መወዳእታ ቅዱስ ኣቦና ነቶም ናብ ክህነት ወይ ህይወት ምንኩስና ኣቢሎም ዝሰናደዉ ዘለዉ ንጐይታናን መድሓኒናን ኢየሱስ ክርስቶስ ክስዕቡ ጻውዒት ይስምዓኩም ኣሎ ብምባል ኣዘኻኽርዎም። ቤተ ክርስቲያን ፈረንሳ ኣዝያ ትደልየኩም እያ ዘላ፣ ነዚ ጻውዒት እዚ ድማ ኣይትፍርህዎ ክብሉ ኣተባብዕዎም። ኣብ መወዳእታ ርእሰ ሊቃነ ጳጳሳት ልዮም መበል 14 ነቶም መንእሰያት ኣብ ሰለስተ ትእዛዛት ዘተኮረ ምሕፅንታ ብምቕራብ ረሓቑ፣ ተጣበቑ፣ ተቓለሱ ክብሉ ተላበብዎም። ቀዳማይ ካብ ትዕቢትን ከንቱነትን ዓመፃን ስስዐን ረሓቑ። ምኽንያቱ ዝስምዒታት እዚ ዝኣስረናን ዘዋርደናን ክንዲ ዝኾነ። ካልኣይ ናብ ዝሓሸ ንምግዓዝ ውርዝውና ማለት ጽቡቓትን ሓቀይናታትን ናብ ዝገብረና ብርታዐ ንምድላይን ናብ ቅድስና ንምኻድን ናብ ፍትሕን እምነትን ልግስን ትዕግስትን ለውሃትን ንብጻሕ። ሳልሳይ ካብተን ቀዳሞት ክልተ እዩ ዝስዕብ፣ ምርሓቕን ናብኡ ንምብጻሕን ናይ እምነት ቃልሲ የሓትት። እዚ ማለት ከኣ ከም ደቀ መዛሙርቲ ኢየሱስ መጠን ብወንጌል ንምንባር ኣብ ዝግበር ቃልሲ ምስታፍ ማለት እዩ። እዚ ምስ ካልኦት ዝግበር ቃልሲ ኣይኮነን ክብሉ ቅዱስ ኣቦና ብምጉላህ ከምዚ ዝኣመሰለ ቃልሲ ኣጽዋር ዓመፅ ንዕቀትን ወይ ጭቈናን ኣይጥቀምን እዩ። እቲ እንኳ ኣጽዋርና ንገዛ ርእስኻ እትህቦ ፍቕሪ እዩ ድማ በሉ። ኣብ ቅድምቶም ምስ ኣምላኽ ዘሎና ርክብ ዝጻረሩ ሓይልታት ከምኡ እውን ንሰባትን ንህዝብታትን ክፈላልዩ ዝደልዩ ሓይልታት ብርሃን መንፈስ ቅዱስ የብርሃናን የጸናንዓናን እዩ በሉ። ኣብ መወዳእታ ነቶም ኣብቲ ናይ ስፖርት ሜዳ ዝተረኽቡ 80,000 መንእሰያት ንጐይታ ንምስዓብ ከነማዕብሎ ዘሎና ውርዝውና ብሓባር ንምረጽ ብምባል ጻውዒት ኣቕረቡሎም።
0: ክቡራትን ክቡራን ሰማዕትና ስለመከታተልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንረኸብ ብድሓነ ሰላም ጽንሑ። ይትባረክ ኢየሱስ ክርስቶስ። ላውሌቱር ኢየሱስ ክርስቶስ።

0: ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ሰናዳት መርብ ቋንቋ ትግሪና ሰላምታና ናቕርብ። ናይ ልማዕ 26 መስከረም 2026 ዓመተ ምሕረት መደብ ፈነወና ርእሰሊቃነ ጳጳሳት የመበል 14 ካብ 25 ክሳብ 28 መስከረም ኣብ ፈረንሳ ብዘካይድዎ ዘሎ ሃርያዊ ጉዕዞ ቀዳማይ መዓልቲ ውዕሎ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምፅናሕኩም ምምፃና ክትገብሩ ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምኦንን ኣባ ተወልደን ኣባ ፍረዝግን ንዕድም ሰላምታና ይብፅሓኩም እናበልና ናብ ናይ ሎሚ መደብ ፈነወና ኣሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰሊቃነ ጳጳሳት የመበል 14 ዕለት 25 መስከረም ናብ ፓሪስ ኣብ ዝነቐሉላ ነፋሪት ነቶም ዝሰኒዎም ናይ ዝተፈላለየ ማዕከናት ዜና ልኡካን ጋዜጠናታት ኣብ ዝሃቦም መግለፂ ኣብ ናይ ሎም ዓለም ኣገዳስነት ሰላም ኣጉሊሖም ኣብ ዝሓለፈ ጉዕዞ ናብ ስፓይና ምስቶም ዝሰኒዎም ዝነበሩ ልኡካን ጋዜጠናታት ብሓባር ናብ ሮማ ክምለሱ ብዘይምኽኣሎም ድማ ይቕሬታ ሓቲቶም ካብቶም ጋዜጠናታት ንዝቐረበሎም ሕቶ መልሲ ሂቦም። ቅዱስነቶም ነቶም ጋዜጠናታት ሰላምታ ድሕሪ ምቕራብ ምስቶም ጋዜጠናታት ምርኻቦም ድማ ዝስምዖም ሓጎስ ገሊፆም ኣነ ልዕሊ ኩሉ ከም ሳዕቢ ኢየሱስ ክርስቶስ ኣብ መላእ ዓለም ሰላም ሰላመ ክርስቶስ ክእውጅ ዝደሊ ናብ ፈረንሳ ይገይሽ ኣለኹ። ኣብዚ እዋን እዚ ኩላትና ከም እንፈልጦ ብፍላይ ኣገዳሲ ዝኾነ መልእኽቲ ድማ እዩ ቢሎም ነቶም ጋዜጠናታት ስለ ኣገልግሎቶም ኣመስጊኖም እዚ ጉዕዞ ብዙሓት ኣዝዮም ኣገደስቲ ኣርእስታት ከም ዝትንክፍ ኣስተብሂሎም ካብ ልዕሊ 10 ሃገራት ዝመፁ ልዕሊ 80 ጋዜጠናታት ብዛዕባ ጉዕዞ ርእሰሊቃነ ጳጳሳት ንኩሉ ኣብ መላእ ዓለም ንዝርከቡ ተዓዘብትን ሰማዕትን ኣንበብትን ዘመሓላልፉ ኮይኖም ርእሰሊቃነ ጳጳሳት ንዚ ኣጋጣሚ እዚ ተጠቂሞም ኣብ ወርሒ ሰነ 2026 ዓመተ ምሕረት ኣብታ ናይ መወዳእታ ሃዋርያዊ ጉዕዞ ናብ ስፓይና ኣብ ጳጳሳዊት ነፋሪት ብሰንኪ ዘጋጥመ ግብራዊ ጸገም እቶም ጋዜጠናታት ብካልእ ነፋሪት ናብ ሮማ ከም እተመልሱ ዘኪሮም በዚ ድማ ከምቲ ልሙድ ኣብ ነፍሲ ወከፍ ሃዋርያዊ ጉዕዞ ኣብ ነፋሪት ነቶም ዘሰኒዎም ጋዜጠናታት ብዛዕባ እቲ ጉዕዞ መግለፂ ክህቡ ብዘይምኽኣሎም ይቕረታ ምስ ሓተቱ ብድሕሪ ዘቕዱስነቶም ንነፍሲ ወከፍ ኣብቲ ጉዕዞ ንዘሰኒዎም ጋዜጠናታት ብውልቂ ሰላምታ ኣቕሪቦም ምስ ኣብቅዑ ብዛዕባ ኣብ ዝሓለፈ ሰሙናት ኣብ ሕቡራት መንግስታት ኣሜሪካ ናይ ሲኤንኤን ልኡክ ጋዜጤና ካብ ናይ ሕቡራት መንግስታት ኣሜሪካ ቤተ መንግስቲ ምስጓጉ ዘለዎም ርእቶ ናይ ሲኤንኤን ልኡክ ጋዜጤና ምስ ሓተቶም ኣብዚ ኩልኹም ቅቡላት ኢኻትኩም እቲ እትህቦዎ ሽፋን ሓበሬታ ኣዝዩ ኣገዳሲ ይመስለኒ ቢሎም ሓደ ናይ ኒውዮርክ ታይምስ ልኡክ ጋዜጤና ብዛዕባ ምዕባለ ሰብ ስርሖ ኣስተውዕሎን ዘቕረበሎም ሕቶ ብዝሃቦም መልሲ ብዛዕባ ሰብ ስርሖ ኣስተውዕሎ ዝከታተል ሽማግለ ቫቲካን ከም ዝቆመን እዚ ሽማግለ እዚ ምስ ብዙሓት መራሕቲ ዓለም ሰብ ስርሖ ኣስተውዕሎ ርክባት ኣለዎ እቲ ኣብቲ ጉሩም ሰብኣውነት ዓውዲ መልእኽቲ ዘበገስክዎ ዘተ ክቕፅል ድማ ተስፋ እገብር በረኣእያ ኩሎም ድማ ብዙሓት ሰብ ስርሖ ኣስተውዕሎ ንደቂ ሰባት ዘይትክእ ወይ ዘጥፍእ ከይከውን ዘኽእል መገድን ምርካብ ኣዝዮም ክፉታት ይመስለኒ እንተ ሓደ ፅቡቅ ነገራት ክኸውን ጀሚሩ ኣሎ። ካልእ ኣሜሪካዊ ናይ ናሽናል ካቶሊክ ኣገልግሎት ዜና ልኡክ ጋዜጠና እቲ ሰብ ስርሖ ኣስተውዕሎ ናይ መንበረ ጥበብ ቪላኖቫ ጋንታ ኣልማ ማተር ኣብ ሮማ ምስ ጋንታ ኖትረዳም ኣብ ዘካየደ ፀወታ ኩዕሶ ስክዐት ንጋንታ ኣልማ ማተር ክትድግፉ ዲኹም እንክብል ንዘቕረበሎም ሕቶ ናብዚ ፀወታ መፁ 790ዊ ካብ ቪላኖቫ 10 ድማ ካብ ኖትረዳም ምዃኖም ተሓቢረ እየ። ስለዚ ድምፂ ኣምላኽ ብወገን ቪላኖቫ ኣዝዩ ሓያል ክኸውን እዩ ኢሎም ናይ ኦኤስቪ ኒውስ ዝተባህለ ማዕከን ሕቡራት መንግስታት ኣሜሪካ ልኡክ ጋዜጠና ብዛዕባ ኣዋጅ ብፅና ሊቀ ጳጳሳት ፉልቶን ሺንን እዚ ኣዋጅ ብፅና እዚ ንቅዱስነቶም እንታይ ትርጉም ኣለዎን እንክብል ንዘቕረበሎም ሕቶ ከም ስድራ ቤት ኮይንና ንከታተሎ ነርና ከም ስድራ ቤት ሓቢርና ምስ ሓቂ በቲ ብከምዚ ዝበለ ውዕውዕ ህያው ኣገባብ ዘካፈሎ ትምህርቲ ብፍላይ ነቲ ኣብ ቴሌቭዥን ዘቕርቦ ዝነበረ ጉስነታዊ ኣገልግሎት ኣብ ግምት ብምእታው እዚ መበቀሉ ካብ ኤሊኖይ ዝኾነ ካቶሊካዊ ጳጳስ ዘቕርቦ ዝነበረ ኣገልግሎት ብሓቂ ናብ ኣባይቲ ብዙሓት ይኣቱ ከም ዝነበረን እዚ እውን ከም ስድራ ቤት ዝሓገዘና ይመስለኒ ኢሎም ኣብ ስፓይናዊ ትፈኖ ራድዮ ኮፕ ዝሰርሕ ጋዜጠና ኣብዚ ዓመት ኣብ ስፓይና ኣስታት 300,000 ሄክታር ዱር ከም ዝተቓፀለ ሓበሬታ ባር ኣግራብ أوروبا يحبر اتحاد قدما أبتغى بيت تصلات إنو نقدس دنجل مريم زلا نوايبا أبي جيتا في مدريد زقات أمو مخانا حبيرو اتي بيت تصلات حدا كابتو موحدات كابتو بار حدا غاز طرف أيو أبي كدمتو فترو حدا غاتات حلافنات ناي حبار بيتنا كانر إن كنكنا خانن يقبع انقبلو قدسناتم بملكات لعلو خلو دما كنتلي كم زلونا وسيخون بمزخخار كم زعينات معتها بزقاتم وان قداماي زقابرو دما تصلات أيو إلام حدا فنزويلاوي قازت اينا ابتي كابور حسنة نتا حاجر زعنو العلي شدشتا شح سبات زق الزفة ابي فنزويلا زقات مر ادمرت زدحانو سبات سلا اخو سبعان اربعة نبداب بيتات زحاز مصحاف نقدس النطم كم زرك بومن كال اسبيناوي غازيت انا بزعبا ابسمناوي افريكا ابزرك بسبيناوي غز اتزغن الساوب تزغاتما قلبلاو سدد زملكت نزقرا بالام حطو نتغوداي كاب ما جمرتا كم زتخاتا تلوون كابزي حطوت كونتات نملقاقم لاش مركب زلو اغداسنت غليصوم بحقي سباو قلبلاو ايونيرو كم زبالو زينا فاتيكان افليتو
1: كبراتن كبرانن سمعتنا زت كتاتلو وزلهم زينا فاتيكان ايو رسالي كان باباسات ليون مبل عصر تربعته اب هاجر فرنسا بزكا فلوون اي مجمرتا حزباو مدره نتي كاتوليكاويت بيتا خريستيان اب حبرت اسف فرنسا زغبرتو ابركتو دقيفم نتا هاجر اصوار زيبلون اصوار زراغفن سلام نمفطار كتعيد ما اتبابيعم عربي الى تسران حموشتا مسكر رمنكوه مصر سبهير هاجر فرنسا مانويل ماكرون اب بيتا منغستي اليسي تراخيبم بزما دبزد ما نتن اربعة معالتات تصنح ناب هاجر فرنسا زكايد وزلو هاوارياو مبصح فليموم بدحر الزرسة اللي كان باباسات نسبة سلطانن سبيلا وحبرة سبن ديبلوماسيا ويانا كالاتن رخيبهم أبزق ربو مدرة نهاجر فرنساي كم مدري ولدهم بمغلاس نهزبا أبزلوتهم وترو كم ذكروا الرقاقصولهم هاجر فرنسا نزمناتن أوروبان عالمن بحلاون سنت وباون منفساون مبراتو كوينا كم زقل قلتوون ذكيروم كاتوليكاويان ممنان بزوحات بلوسات فرنساويان لكاونتي سنة فلتاتن سنة طبابن سنة صحوفن فلسفنان بمبركاتهم عالم هيوات من تخط ركب صباقن سنين حاكم بمسعاب أبز تكورة نرب حادك ساب بخمي أبركتوخ قبرو كمزخلو بنصور أبنات زخون يوم كبلوين مسكرو لهم فرنساويان كإلاتات سنة هنساتاتن سنة طباباتن دهرتي بغلطة شحن عصر تتشعات أب كاتيدرال نوتردام زقات مبار حاوي أب داقم هنساتنا ايت كاتيدرال زرعي ووك إلتوون بموسا زكروو زدن تكنيكاو عواتي لون بمتصوع داقم هنسات نوتردام نتخ عرر زي كالن كم زعان وزقو تصارن زنبرة بحباراو متحببار اندقنا كولد كم زخيل زرع مخانو قلتو رسالي كان باباسات ليون وسيخوم حقر فرنسا عمي وكريستيانو مبقول زلوا كم نفس التهاجر كأكريستنا هابتان منفساون بحلاون أمروعون سنة طباباون ميسيوناون نت كم زرخبت عمل كيتوم أما بل عصر تشدشتا كفلة زمن سبعويان فلاسفاتات فرنساي نتنتاو رشا غريخن روماويانن مس كريستيانو امنتات تاميروم أب تفترو سبعو أكالنة وون تمركيسوم نسبعو مسالات بفلايكا أب هايمانو تاو نتعنت زتكورة أفلتو نخهلو زتبابعو يوم كبلوون زكروهم نتي ناي هاجر فرنساي هاجر اوج الروحو بمتقاس دما نصانتن معرنتن حونتن زبل تيما نتي املختي وانجيل زي ودا منجي منفسن عقبتن زرهبه ادماساو سنه مغباراو ادلاينت كم زملكتا غلحو ابتا غروم سبعونت زرستا قدامايتي عواديت ملختوم بزعبا سب زسرحو واستو علوت كم زتكورو بمغلاص نسبعو كبرن مسرتاو مسلاتن نصانتن مس محبراو لوطن تكنولوجياو معبالن معره معره كغواز كم زلوو تلابو عمنغوتي ناي ماشنات جنت تباهيلو زفلت معالتاوي هيوتنا زوررن زعنون زلو سباونتنا خيطف انت داخوينا بزعبا سنه مغباراوي استنتنوتن سنه مغباراو صباقن افلطونا اي مهاب كئلت بهصوص تمهرتي يدليانالو بلو بزعبات يا فرنسا زلو هابتامن تفلالين محبراو قرصي ملس بمبال ندحننت دخاتاتن سوناتن زكناخنو كاتوليكاويان سبوتن انستن زوفي وزلو صعرتاتنا ادو اسعبا بيلومون بيتا كريستيان نتي ناي قدوس فينشنس دو بول لغسي زهابو رشاب مذكر حياو غص محرتن رحرحين املاح كتكون تدلي يا كبلوا عملكتو رسالي كان باباسات ليون مبل 10 تربعته ابزغ زينا زلو سمعيتاتنا نخلو عينت سقاين موغاد كم زصعر بمغلاص ززنباله زي مبزحتو غزي رسام التلال زصعبو حدغا يبلو سنفلطاتن تكنولوجين بعمي قطباب انت زي تمرحهم ندليت سباتن سقايومن زفتح كم زمسل قلطوف مفتحي كقربو يخلو يوم كوينو غنا كابتزمنا يو عبي تقمي اصبيقو كرحقوم يخلو يو كبلوون اتنققو حباراوي مكببارن عقبا هيوت نفس وكف سبن ناي نفس وكف ግዴታ ምዃኑ ብምግላጽ ልብን ኣእምሮን ብምቕያር ከም ዝጅምርን ንጥቕሚ ካልኦት ስስዕ ዘይብሉ ቆራጽነት ከም ዝሓትትን ገለጹ። ንክርስትያን ምእመናን ብብርሃን እምነት ተመሪሖም ኣብ ህዝባዊ ኣገልግሎት ክሳተፉ ኣተባብዕዎም። እቲ ሓቀኛ ዓለማውነት ንሃይማኖት ከም ዘየወግዶ የግዳስ ከም ትምህርታዊ ምንጭ ገይሩ ከም ዝርእዮ እውን መስከሩ። ሃገረ ፈረንሳ ኣብ ማእከላይ ምብራቕ ንትምህርትን ሰብኣዊ ኣገልግሎትን ብፍላይ ከዓ ንልዕሊ 260 ኣብያተ ትምህርትን መናብርተ ጥበባትን ንምድጋፍ ዝገበረቶ ሓገዛት ጠቒሶም ኣመስገኑ። ነቲ ኣብ ምድሪ ልደት መስፍን ሰላም ዝቕጽል ዘሎ ግጭትን መቕዘፍትን ውግእን እውን ዘኪሮም። ኣብ ቅድሚቲ ንሰብኣዊ ክብሪ ዘጉህን ምእንቲ ፍትሒ ናብ ኣምላኽ ዘእው ስቓዮምን ተገዳስነት ዘይብሎም ክንከውን ኣይንኽእልን ኢና በሉ። ሰላም ሚዛናዊ ሓይሊ ምህላው ኣይኮነን። የግዳስ በብመዓልቱ ብዝርርብን ብፍትሕን ስለ ዝህነጽ ኒኮለሳዊ ኣጽዋር ክውገድን ፍትሕን ቅኑዕ ኣመክንዮን ክሰፍን ጻውዒት ኣቕሪቦም። ኣብ መወዳእታ ርእሰ ሊቃነ ጳጳሳት ልዮን መበል 14 ሪፓብሊካዊት ሃገረ ፈረንሳ ደኺመ ዘይትብል ተጣባቒት ሰላምን ብዝሓውነትን ኮይና ክትቅጽል ተማሕጺኖም። ሃገረ ፈረንሳይ ንባህላዊ ስነ ምግባራዊ ስርዓታት እምንቲ ብምዃን ኣጽዋር ዘይብሉን ኣጽዋር ዘራግፍን ሰላም ንምፍጣር ተዓይን ንዝሸቶ እዚ ንምፍጻም ፍሉይ ኣበርክቶ ብምግባር ድማ ብሓላፍነት ትጽዒራላ በሉ። ንናጽነትኩም ሓባራዊ ረብሓ ብቐጻሊ ብምሕሳብ ዕበዩ ብምባል ድማ መደርኦም ዛዘሙ።
0: ርእሰ ሊቃነ ጳጳሳት ልዮን መበል 14 ሃዋርያዊ ጉዕዞ ናብ ፈረንሳ ዕለ 25 መስከረም ኣብ ቀዳማይ ውዕሎ ድሕሪ 46 ዓመት ቅዱስ ዮሃንስ ጳውሎስ ዳግማዊ ፓሪስ ኣብ ዝርከብ ናይ ትምህርቲ ስነ ፍልጠትን ባህልን ዩኔስኮ ቀንዲ ህንፃ ኣብ ዘካይድዎ መብፃሕ ዘስምዖ መደረ እቲ ትካል ውድብ ሕብራት ሃገራት ኣብ ኣገልግሎት ሰብኣዊ ክብርን ሓቅን ሰላምን ክስጉም ከም እተላበው ዜና ቫቲካን ኣፍሊጡ። ኣብ ፓሪስ ኣብ ዝርከብ ኣብ ናይ ትምህርቲ ስነ ፍልጠትን ባህልን ዋና ህንፃ ኣብ ዘካይድዎ ዕደት ንሰላምን ሓቅን ሰብኣዊ ክብርን ዳግማይ ተወፋይነት ክግበር ፃውዒት ኣቕሪቦም ስነ ፍልጠታውን እደ ጥበባውን ምዕባለ ካብ ስነ ምግባር ምዝፍለ መጋበርያ ዕብለላ ንጥፋኣትን ክኸውን ከም ዝኽእል የጠንቅቑ። ውድብ ንተምሕርቲ ስነ ፍልጠትን ባህልን ሰብኣውነት ኣብ ገዛእ ርእሱ ብዛዕባ ታሪኹን ብዛዕባ መጻኢኡን ከስተንትነሉ ዝኽእል ቦታ እንክብሉ ይገልጽዎ። ቅዱስነቶም እቲ ዕለት 2980 ዓመተ ምሕረት ዮሃንስ ጳውሎስ ዳግማዊ ብምስዓብ ኣብ ናይ ውድብ ትምህርቲ ስነ ፍልጠትን ባህልን ሕቡራት ሃገራት መብፅሕ ኣካይዶም ኣብ ዘስምዖ መደረ ዕለት 2980 ዓመተ ምሕረት ማለት ድሕሪ 46 ዓመት ዮሃንስ ጳውሎስ ዳግማዊ ዘካይድዎ መብፅሕ ዝሰዓበ ከም ዝኾነ ብምዝኽኻር ሰብ ሰላ ባህሊ ናይ ብሓቂ ሰብኣዊ ሂወት ይነብር ዝብል ናይ ዮሃንስ ጳውሎስ ዳግማዊ ቃል ዘኪሮም ቤተ ክርስትያን ናይ ትምህርቲ ስነ ፍልጠትን ባህልን ውድብ ኣብ ኣገልግሎት ሓባራዊ ረብሓ ሓለፋ ዘለዎም መሻርክቲ ጌራ ከም እትርእዮን ብፍላይ ድማ ሓቀና ሰብኣዊ ምዕባለ ንምዕባለ ነፍሲ ወከፍ ሰብን ናይ ሙሉእ ሰብን ከመልክት ስለ ዘለዎ የስተብህሉ። ኣብ ሕማረት መደረ ርእሰ ሊቃነ ጳጳሳት ልዮን ነፍሲ ወከፍ ባህልን ነፍሲ ወከፍ ወለዶን ክምልሶ ዘለዎ ሕቶ ከም ዘሎን እዚ ሕቶ እዚ ድማ ሰብ ምዃን እንታይ ማለት እዩ ዝብል ሕቶ ዘሎ ኮይኑ ነዚ ሕቶ እዚ ብቐጥታ ምስ ትምህርታት ተሓሒዞም ትምህርቲ ኣብ ምጥራይ ክእለት ወይ ንዋታዊ ምዕባለ ክወርድ ከም ዘይክእል ኣተሓሳሲቦም ዝኾነ ትምህርቲ ትርጉም ሂወት ዝብል ሕቶ ክምልስ እንተዘይክኢሉ ከም ሙሉእ ክቕፀር ኣይክእልን እዩ ቢሎም ነፍሲ ወከፍ ሰብ ካብ ዝውለደላ ግዜ ጀሚሩ ዝካፈሎ ተቓልዕነት ኣስተንቲኖም ነፍሲ ወከፍ ሰብ ከም ቆልዓ ኣብ ካልኦት ፅጋዕተይና ኮይኑ ከም ዝውለድ ስለዚ ድማ ኣብ ውሽጢ ናይ ሓልዮትን ሓላፍነትን ዝምድና ናብ ዓለም ከም ዝኣትዋ ዝተብሂሎም ኩላትና ዕርቃናን ተፀጊምናን ኢና ተወሊድና። ወዲ ሰብ ኣብ እንጌራን ቃላትን ሓልዮትን ፍቕርን ከም ዝምርኮዝ ኣመልኪቶም ንዚ ናይ ሓባር ተመክሮ እንተረሲዕናዮ ህወት ወዲ ሰብ ከም ህያብን ሓላፍነትን ካብ ምፍላጥ ናብ ሸቐጥ ክንቅይሮ ኣብ ዝድርኽ ሓደጋን ወድቕ እንክብሉ ይሕብሩ። ርእሰ ሊቃነ ጳጳሳት እደ ጥበብን ሰብ ሰርሖ ኣስተውዕሎን ዘስዕቦ ብድሆታት ብፍላይ ኣቃልቦ ሂቦም ኣብ እዋናዊ ሕብረተሰብ ዘጋጥም ካብ ዘሎ ሓደ ስግንጢር እንከጠንቅቑ እናውስኸ ዝኸይድ ዘሎ ውደራ ዝተራቀ ስርዓተ ኣስተውዕሎ ወይ ብልሒ ከም ዝውንን ክግለጽ እንከሎ ደቂ ሰባት ንባዕሎም ብመሰረት ብቕዓቶምን ኣፍራይነቶምን ይመዝኑ። ብልሒ ምስ ስርዓተ መርበባውነት ዝተኣሳሰረ ክኸውን እንከሎ ነቲ ዘይገሃዝ ክብሪ ደቂ ሰባት ንምልላይ ግን ንቃለስ ሰብ ሰርሖ ኣስተውዕሎ ሰፊሕ ሓበሬታ ከሰላስልን ከዛምድን ይኽእል እዩ። እንተኾነ ግን ኣብ ዝተነብረ ተመክሮ ዝተሰረተ ትርጉም ህይወት ወዲ ሰብ ዝምልከት ሕቶታት ክምልስ ኣይክእልን እንክብሉ ኣስዒቦም ናይ ትምህርቲ ስነ ፍልጠትን ባህልን ውድብ ምስ መራኸቢ ብዙሓንን ስነ ኣሃዛዊ እደ ጥበብን ሓላፍነታዊ መተእስሳር ዘተባብዕ ዘበገሶ ትምህርቲ መራኸቢ ብዙሓንን ሓበሬታን ኣድኒቆም ንህፃናትን መንእሰ ጉዳያትን ፍሉይ ኣቃልቦ ክግበር ፀውዒት ብምቕራብ ኣብ ኣሓዛዊ መዋእል ተቓልዕነቶም ንምዝመዛ ዕድል ክኸውን ፈፂሙ የብሉን ዕደ ጥበብ ኣብ ክንድኡ ንትምህርቶም ዝምድናታቶምን ናይ ምሕሳብን ምፍላጥን ናፅነቶምን ክድግፍ የተሓሳስቡ ርእሰ ሊቃነ ጳጳሳት ልዮን መበል 14 ናብ ናይ ትምህርቲ ስነ ፍልጠትን ባህልን ውድብ መሰረቲ መትከላት ምልስ ቢሎም ነቲ ኣብ 1945 ዓመቶም ምሕረት ዝፀደቐ ቅዋም ናይ ትትካል ዘኪሮም ውግኣት ኣብ ኣእምሮ ደቂ ሰባት ስለ ዝጅምር ኣብ ኣእምሮ ደቂ ሰባት እዩ መከላኸሊ ሰላም ክህነፅ ዘለዎ ቢሎም እተን ቃላት ድሕሪ ካልኣይ ኩናት ዓለም ናይ ትምህርቲ ስነ ፍልጠትን ባህልን ውድብ ካብ እዚ መሰረት 8-10 ዓመታት ዝሕለፈ እውን እንተኾነ ኣገደስቲ ኮይነን ይቕፅላ ኣለዋ ስነ ፍልጠታዊ ማዕባለ ካብ ጥበብ ምዝፍለ ዕጥቂ ክኸውን ይኽእል ኣብ ትሕቲ ስነ ሓሳብ ዝግዛእ ባህሊ ድማ ናብ ነዝሐ ክወርድ ከም ዝኽእልን ካብ ሓቂ ዝተነፀለ ትምህርቲ ድማ ንሕልና ናይ ምትዕፅፃፍ መጋበርያ ክኸውን ከም ዝኽእልን ኣብሪሖም ርእሰ ሊቃነ ጳጳሳት ሰላም ብውዕላት ጥራይ ክህነፅ ኣይክእልን እዩ እንክብሉ ኣፅኒዖም የግዳስ ሓቀና ሰላም ካብ ፍትሕን ካብቲ ንካልእ ሰብ ሓው ወይ ሓብቲ ከማኻ ሰብ ምዃኑ ኣፍልጦ ክህብ ካብ ዝኽእል ቁኑዕ ድሌት ክብገስ ኣለዎ ከም ዝበሉ ዜና ቫቲካን ይሕብር ርእሰ ሊቃነ ጳጳሳት ልዮን ባቢሎንን ጴንጠቆስጠን ዝብል ክልተ መፅሓፍ ቅዱሳዊ ምስልታት ተጠቂሞም ተነፃፃሪ ኣቀራርባታት ደቂ ሰባት ሓባራዊ ሂወት ዝገልፁ ምዃኖም ብምሕባር ግንቢ ባቢሎን ብዓብላልነት ዝተፃዕነ ሓድነት ከም ዝውክልን ጴንጠቆስጠ ድማ ናብ ብዙሕነት ዘይድምፅስ ሓድነት ከም ዘመልክት ኣብሪሆም ሓድነት ብዝኾነ ይኹን መገዲ ንብዙሕነት ኣይዓብጦን እዩ እንታይ ደኣ ብዙሕነት ብስኒት ድምፅታትን ወጅህታትን ብዕምብብ ያኽእሉ ኣብዛ ኣብ መላእ ኣህጉራት ቅፅበታዊ ርክብ ክትገብር እትኽእል ዓለም ብዝኾነ ርክብ ዝያዳ ሓቀይና ኮይኑ ማለት ኣይኮነን እንክብሉ ኣመልኪቶም ሓበሬታ ብዙሕ እዩ ምስ ጥበብ ግን ተመሳሳሊ ትርጉም የብሉን ናይ ሓባር ስነ ምግባራዊ መሰረት እንተዘይሃልዩ እደ ጥበባዊ መራኸብታት ናይ ሓሶት ሓበሬታ ከብዝሑን ዘተ ኣብ ክንዲ ዘዕብዩ ክዕንቅፉን ከም ዝኽእሉ የጠንቅቑ ርእሰ ሊቃነ ጳጳሳት ልዮን ኣህጉራዊ ትካላት ዘጋጥመን ዘሎ ፀገማት እውን ኣመልኪቶም ዝኾነት ውልቀ ሃገር ቤና ክትፈ ዘይትኽእል ፀገማት ምላሽ ክህባ ዘሎ ትፅቢት እናወሰኸ ከም ዝመፀን ኣብ ተመሳሳሊ እዋን ድማ ብዛዕባ ኣድማዕነትን ሕቶታት ከም ዘጋጥመንን ኣመልኪቶም ኣብቲ ፅሑፍ እቲ ከምቲ ሳሕቲ ዝረኸቦ ኣዝዩ ዝድለ ፅቡቕ ባሕሪ ኣጉሊሑ ንሱ ድማ ምትእምማን እዩ ፍልልያት ናይ ግድን ሓደጋ ከም ዘይኮነ ምትእምማን ቅንዕና ዘለዎ ዘተ ካብቲ ውልቀ ሰባት ባዕሎም ክበፅሕዎ ዝኽእሉ ዝዓበየ ፅቡቕ ነገር ክመፅእ ከም ዝኽእል ምትእምማን ቢሎም ቅድስቲ መንበር ኣብ ውድ ብትምህርቲ ስነ ፍልጠትን ባህልን ካልኦት ኣህጉራዊ ትካላትን ዘሎ እምነት ከተሕይል ከም እትደሊ ድማ ሓቢሮም ንትምህርቲ ስነ ፍልጠትን ባህልን ምስ ዕዮ ንሰላም ብምትእስሳር ነፍሲ ወከፍ ናብ ዓለም ዝተወልደ ህፃን ከም ምልክት ተስፋ ነፍሲ ወከፍ ኣብ ምድላይ ሓቂ ዝተወፈየ ሰብ ድማ ናይ ተስፋ ተግባር ከም ዝፍፀም ኣተሓሳሲቦም መደርኦም ከም ዝዛዘሙ ዜና ቫቲካን ኣፍሊጡ
1: ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ካቴድራል ባዚሊካ ኖተርዳም ዘፓሪስ ምስ ጳጳሳትን ካህናትን ዲያቆናትን ተምሃርቲ ዘራክነትን ኣባላት ሰብ ውፉይ ሂወት ገዳማውያንን ገዳማውያትን ጸሎት ዘሰርካ ብፂሖም ርእሰ ሊቃነ ጳጳሳት ኣብ ዘካፈልዎ ኣስተንትኖ ቃል ኣምላኽ ልኡካነ ወንጌል ክኾኑን ቅኑዕ ፍቕሪ ኣብ ስርዓተ ኣምልኾ ከማዕብሉን ከምኡውን ብጸሎት ናብ ጐይታ ክቐርቡ ጻውዒት ኣቕሪቦም ኣብ ካቴድራል ኖተርዳም ፓሪስ ደድሕርቲ ንመብዛሕትኡ ክፋል ናይቲ ቤተ ክርስቲያን ዘዕነወ ባርዕ ሓዊ ድሕሪ 6 ዓመት ጸኒሖም ምስ ካህናትን ኣባላት ሰብ ውፉይ ሂወት ገዳማውያንን ገዳማውያትን ፈረንሳይ ኣብ ዘዕረግዎ ጸሎት ዘሰርግ በቲ ርእሰ ሊቃነ ጳጳሳት ፍራንቸስኮ ኣብታ ናይ ወንጌል ሃሴት እትብል ዓዋዲት መልእኽቶም ዘቕረብዎ ተልእኾ ወንጌላ ኣብ ተሓድሶን ረኣይን ተቐሪጾም ልኡካነ ወንጌል ክኾኑ ኣተባብዕዎም ቅዱስ ኣቦና ኣብስተንትንኦም ጽባቐ እዛ ዳግም እተሃንጸት ቤተ ክርስቲያን ነቲ ዕርፍቲ ዝሰኣነ ልብና ይዛረበናን ናብ ሰላም ከም ዝጽውዓናን ብምግላጽ ነዛ ካቴድራል ኣብ ቅድሚ የዒንትና ዳግም ዝኸፈተልና ባህላውን ነባርን መንፈሳውን ጉዕዞታት እንደገና ንምንቕቓሕ እተገብረ ህዝባውን ውልቃውን ኣበርክቶ ቤተ ክርስቲያን ኣጉልሑ እዚ ዳግመ ህንፀት እዚ ምስ ኩሎም ብፍላይ ከኣ ምስቶም ኣብ ከባቢኦም ዘለዉ ሓደሓደ ግዜ ርሑቓት ዝመስሉ ግን ከኣ ብገለ መንገዲ ድሮ ናብ ክርስቶስን ቤተ ክርስቲያንን ዝቐረቡ ሰባት ንምርኻብ ኣጋጣሚ ዝኸፈተ ምዃኑ ኣመልከቱ ዳግመ ምሕዳስ ካቴድራል ፓሪስ ነታ ከተማ ጥራይ ዘይኮነስ ንኹለን ከተማታትን ዞባታትን ፈረንሳይ እውን መተባብዒ ክኸውን ይኽእል እዩ እዚ ድማ ንባህላዊ ፍልልያት ከወሃህድን ነቲ ተኸፋፈለን ዝቖሰለን ሕብረተሰብና ከሕውዮ ዝኽእል ተራን ተቐባልነት ዘለዎን ናብ ተልእኾ ወንጌላውነት ክቕየር ዝኽእልን እዩ በሉ እዚ ከምዚ ኢሉ እንከሎ ይብሉ ቅዱስ ኣቦና ኖተርዳም ልክዕ ከም ኩለን ኣብያተ ክርስትያን ብቐዳምነት ናይ ጸሎትን ኣምልኾን ቤተ ኣምላኽ ክትከውን ከም እተዳለወት ኣዘኻኸርዎም። ብፍላይ ከዓ ኣብ መስዋዕተ ቅዱስ ቁርባን ከዓ እዩ እዚ ዝግለጽ። ብዘይ ስርዓተ ኣምልኾ ቤተ ክርስትያን ንነፍሳት ስእኖ እያ ድማ በሉ። ኣብ ክንድኡስ ኣብዚ ኣብ ሓደ ንዓበየ ዝኸይድ ዘሎ ማሕበረሰብ ቤተ ክርስትያን ነቲ ክትኮኖ ዘለዋ ክትከውን ማለት ህያው ኣካል ክትከውን ንኹሉ ትውፊታትን ስርዓታትን ዘመሓላልፈላ ነገራት ናብ ውዳሴ ከተቕርብ እምነት ዘለዋ ማሕበር እያ። ንሳ ብስርዓተ ኣምልኾኣ ኣቢላ ንነፍሲ ወከፍ ሰብ ምኽንያት ህላዊኣ እትነግሮ ኣካል እያ። ብዛዕባ ስርዓተ ሊጡርግያ እንከስተንትኑ ከም ቦታ ተስፋን ሰላምን ገይሮም ገለጽዎ። ንስርዓታት ዘመነ ሊጡርግያ ምኽባር ንዓበይቲ ፍጻሜታት ህይወቱ ዝጽምብል ክንዲ ዝኾነ ኣዕሩኽ ክርስቶስ ይገብረና እዩ። ኣብ ሓደ እዋን ከዓ ነቲ ኣብ ግዜና ዘሎ ምልክታት ንኸነለልዮ ይሕግዘና ክብሉ እውን ተላበው። ነቶም ናይ ስርዓተ ሊጡርግያ ሓላፍነት ዘለዎም ኣካላት ንኣሽቱ ማሕበረሰባት ኣብ ዝእከብሉ እዋን እውን ከይተረፈ ንስርዓተ ኣምልኾ ብኽብርን ብኣግባቡን ከቕርቡ ጻውዒት ኣቕሪቦም። ንዘመናት ዝቕጽል ዘሎ ዓሚቕ ትርጉምን ጽባቐን ስርዓተ ሊጡርግያ ዘመሓላልፈልና ወትሩ ኣብ ቅድምቲ ዝኸብር ምስጢር ዝዓይ ትሕትና ኣብነት ክኾነና ንቑሓት ወረስቲ ቅዱሳት ኣቦታት ቤተ ክርስትያን ክኾኑ ድማ ጻውዒት ኣቕረቡ። ብተወሳኺ እውን ነቲ ኣብ ካልኣይ ጉባኤ ቫቲካን እተገብረ ናይ ስርዓተ ሊጡርግያ ተሓድሶ ኣጉልሑ። ካህናትን ሰብፉ ህይወት ገዳማውያንን ገዳማውያትን ከዓ ንስርዓተ ኣምልኾ ዘለዎም ፍቕሪ ከማዕብሉ፣ ከምኡ እውን መሰኻኽርን ኣገልገልትን ናይ መላእ ህዝቢ ኣምላኽን ትንቢታዊ ክህነትን ንጉሳዊ ጽውዓን ክኾኑ ተማሕጸንዎም። ሓድነት ህዝቢ ኣምላኽ ምእንቲ ከተደልድሉ ምስ ደካይ ቅዱስ ጴጥሮስን ምስ ቤተ ክርስትያንን ዘለኩም ሕብረት ቅድሚ ብሕታዊ ምርጫታትኩም ግበሩ ክብሉ እውን ጻውዒት ኣቕረብሎም። ኣብ መወዳእታ ርእሰ ሊቃነ ጳጳሳት ልዮን ንዅሎም እቶም ኣባኡ ተረኽቡ ሰባት ስለቲ ንጻውዒት ኣምላኽ ዝሃብዎ ምላሽን ንጐይታ ዝረኣይዎ ተኣማንነትን ኣመስገንዎም። ብጸሎት ድማ ናብ ኣምላኽ ክቐርቡ ኣተባብዕዎም። ብዛዕባ ክፉት ካቴድራል ዝገልጽ ራእይ ብምዝካር ድማ ቤተ ክርስትያን ኖተርዳም ንስኻትኩም እውን ናብ ቅድስናን መዓልታዊ ተልኾን ብሓድሽ ድራኼ ምስኣ ዳግም ምእንቲ ክትውለዱ እንደገና ተወሊድኩም ኢኹም በሉ። ኣብ ማእከል ህዝብኹም ንጹር መግለጺ መለኮታዊ ኣደነት ቤተ ክርስትያን ኩኑ። ንሳ ድማ ንፍቕሪ ኣምላኽ ብምምስካር ንደቂ ሰብ እትመልሶምን እትሕውዮምን እያ በሉ። ቅዱስ ኣቦና ንመልእኽቶም ብጸሎት ብምትዛም ቅድስ ድንግል ማርያም እሙናት ኮይኖም ክቕጽሉ ምእንቲ ክትሕልዎምን ንተልእኾ ቤተ ክርስትያን ፈረንሳ እትመርሖ ኮኸብ ክትከውንን ጸልዮም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሃገረ ፈረንሳ ሃዋርያዊ ምብጻሕ ኣብ ዘካይድሉ ዘለዉ ነታ ቀዳመይቲ መዓልቲ ዑደቶም ምስ 80,000 መንእሰያት ጸሎተ ንዋን ብምዕራግ ዛዚሞም። ቅዱስ ኣቦና ንሕቶታቶም ብምምላስ ብዘይፍርሒ ንክርስቶስ ክስዕቡ ድማ ኣተባብዕዎም። እቲ ኣብ ሃገረ ፈረንሳ ዝዓበየ ናይ ስፖርት ሜዳ ዝኾነ ስታድዩም ፈረንሳይ ብ1998 ካብ ዝኽፈታት ሒዙ ከምዚ ዝኣመሰለ ኣኼባ ተኻይድሉ ኣይፈልጥን እዩ። 80,000 ሰባት ክሕዝ ዝኽእል ኮይኑ ዓርቢ ምሸት ርእሰ ሊቃነ ጳጳሳት ልዮን መበል 14 ምስቶም ካብ ፓሪስን ካብ መላእ ፈረንሳይን ዝመጹ መንሰያት ኣባኡ ጸሎተ ንዋ ማዕሪጎም። ካብ ገጠራትን ከተማታትን ሰራሕተይናታት ተምሃሮ መንእሰያት ክኢላታት ብእምነቶምን ቃል ርእሰ ሊቃነ ጳጳሳት ንምስማዕን ብዘለዎም ባህግን ሓድነት ዝገልጹ እዮም ዝነበሩ። እታ ምሸት እቲኣ ብምስክርነትን መዛሙራትን ስነ ጥበባዊ ምርኢታትን እያ እተጀመረት። ድሕርዚ እቲ መደብ በቶም ሞሮን ዝስመዩ 2,500 ዝኾኑ ጉጅለ መዘምራን ዘቕረብዎ ናይ ካቺኒ መዝሙር ኣቨ ማርያ ቀጸለ። ብፁዕ ኣቡነ ኤቲን ጊለት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ኣብቲ ስታድዩም ምስ በጽሑ ንቅዱስነቶም ኣብ ዘቕረብዎ ናይ እንቋዕ ብድሓን መጻእኩም ቃል ስታድዩም ናይ መላእ ፈረንሳ ክብሉ ነቲ ኣጋጣሚ ገለጽዎ። እዚ ድማ ነቲ ናይቲ ሰበኻን ኣባኡ ተኣከቡ 80,000 መንእሰያትን ዓለምለኻዊ ባህላውን ዓሌታውን ብዝሓውነት ንምጉላሕ ዝዓለመ እዩ ዝነበረ። ኣብ ቅድሚ ርእሰ ሊቃነ ጳጳሳት ድማ ተኸታታሊ ሰሌዳታት ናይ ቅዱሳን ኣይቆና ንህይወት ብዙሓት ቅዱሳን ፈረንሳይ ከም ዝገልጽ ይዘዋወር ነበረ። እቲ ምርኢት ኣብ ናሕስቲ ስታድዩም ብእተገብረ ናይ ርችት ምትኳስ ስነ ስርዓት ድማ ተዛዘመ። እቶም መንእሰያት ከዓ ልዮን ልዮን ክብሉ ይጭድሩ ነበሩ። ርእሰ ሊቃነ ጳጳሳት ድማ ብወገኖም ብፍሽኽታን ኣእዳዎም ብምውዝዋዝን ምላሽ ሃብዎም። ብድሕሪ እዚ ክልተ መንእሰያት ምስክርነቶም ኣካፈሉ። ኣብ ጽጉማት ጎረባብቲ እትሰርሕ ተመሃሪት ስነ መድሃኒት ዝኾነት ክሎኤ ንርእሰ ሊቃነ ጳጳሳት እምነታ ንኻልኦት ሃይማኖታት ብኸመይ ከተካፍሎም ከም እትኽእል ሓተተቶም። ቅዱስ ኣቦና ከዓ ኩላትና ክፍሊ ዝመንፈሳዊ ምንቅስቓሲና ክብሉ መለሱላ። ብዙሓት ሰባት ንሕቶ ኣምላኽ ዘይፈልጥዎ ምዃኖም ብሓቂ ጸገም እዩ። እንተኾነ ግን ብዙሓት ንሕቶ ደቂ ሰባት እውን ዘይፈልጥዎ ምዃኖም ከምኡ ይበሉ። ብዙሓት ሰባት ብዛዕባቶም ኣብ ከባቢኦም ዘለዉ ተገዳስነት ከም ዘይብሎምን ንድኻታት ከም ዝንዕቁን ነቶም እተነቀፍቲ ኣካላትን ሕሙማትን ከም ዝነፅግዎም ነፍሲ ወከፍ ሰብ ነቲ ዘፍርዮ ጥራይ ዋጋ ከም ዘለዎ ገይሩ ብምሕሳብ ገለልተይና ከም ዝኸውን ገለጹ። ኣብ ጽጉማት ጎረባብቲ ኣብ እትገብሮ ዕዮ ክትጸንዕ ኣተባብዕዋ ኣብኡ እዩ ኣብ መዓልታዊ ናብራ ሓደሓደ ግዜ ድማ ኣብ ማእከል ጸገማት እምነት ህያው ምስክርነት ተስፋ እትኸውን በሉ። ካብ ገጠር ናይ ፈረንሳይ ዝመጸ ፍራንስዋ ብዛዕባ ሕርሻ ዘጽንዕ ዘሎ መራሒ ስካውት ድማ ኣብ ሓደ ቁርፂ ፍቓድ ክኣቱ ስለ ዝደለየ ንኣንፈት ህይወቱ ብኸመይ ከስተውዕል ከም ዝኽእል ብኸመይ ብተኣማንነት ክውፈ ከም ዘለዎን ሓተተ። ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ድማ ንኽንዓቢ ዝሕግዘና ንኣገልግሎት ሰላም ገዛእ ርእስኻ ምውፋዩ ክብሉ መለሱሉ። ተጸምዶ ፍርሒ ናብ ተስፋ ምጉርምራም ከኣ ናብ ሓላፍነት ዝስምዖ ተሳትፎ ክቕየርን ከሎ እዩ ዝርከብ። በዚ ኸምዚ ድማ ንቑስልና ብምፍዋስ ሓድነት ንረክብ ክብሉ እውን ኣመልከትሉ። ንውዕውዕ ስምዒትኩም ከም ዕንቅፋት ዝኾኑ ግጭትን ምጥርጣርን ኣብ ክንዶስ ንመጻኢ መደባት ሓደገኛ ብምዃኑ ግዜያዊ ባህሪ ስምዒታዊ ርክባት ተነቃፊ ሰብኣዊ ማእሰር ድኻም ስክሪን ከምኡ እውን ብዛዕባ ለውጢ ክሊማን ቁጠባን ኣህጉራዊ ኩነታትን ዘለና ሻቕሎት ዘንጸባርቕ እዩ በሉ። ነዚ ስምዒታት እዚ ተጠንቂቕና ክንሰምዖ ኣለና በሉ። ንስቓይ መዛኑና ድማ ልብና ክፉት ክኸውን ኣለዎ። ኣብ መወዳእታ ቅዱስ ኣቦና ነቶም ናብ ክህነት ወይ ህይወት ምንኩስና ኣቢሎም ዝሰናደዉ ዘለዉ ንጐይታናን መድሓኒናን ኢየሱስ ክርስቶስ ክስዕቡ ጻውዒት ይስምዓኩም ኣሎ ብምባል ኣዘኻኽርዎም። ቤተ ክርስቲያን ፈረንሳ ኣዝያ ትደልየኩም እያ ዘላ፣ ነዚ ጻውዒት እዚ ድማ ኣይትፍርህዎ ክብሉ ኣተባብዕዎም። ኣብ መወዳእታ ርእሰ ሊቃነ ጳጳሳት ልዮም መበል 14 ነቶም መንእሰያት ኣብ ሰለስተ ትእዛዛት ዘተኮረ ምሕፅንታ ብምቕራብ ረሓቑ፣ ተጣበቑ፣ ተቓለሱ ክብሉ ተላበብዎም። ቀዳማይ ካብ ትዕቢትን ከንቱነትን ዓመፃን ስስዐን ረሓቑ። ምኽንያቱ እዚ ስምዒታት እዚ ዘኣስረናን ዘዋርደናን ክንዲ ዝኾነ። ካልኣይ ናብ ዝሓሸ ንምግዓዝ ውርዝውና ማለት ጽቡቓትን ሓቀይናታትን ናብ ዝገብረና ብርታዐ ንምድላይን ናብ ቅድስና ንምኻድን ናብ ፍትሕን እምነትን ልግስን ትዕግስትን ለውሃትን ንብጻሕ። ሳልሳይ ካብተን ቀዳሞት ክልተ እዩ ዝስዕብ፣ ምርሓቕን ናብኡ ንምብጻሕን ናይ እምነት ቃልሲ ይሓትት። እዚ ማለት ከኣ ከም ደቀ መዛሙርቲ ኢየሱስ መጠን ብወንጌል ንምንባር ኣብ ዝግበር ቃልሲ ምስታፍ ማለት እዩ። እዚ ምስ ካልኦት ዝግበር ቃልሲ ኣይኮነን ክብሉ ቅዱስ ኣቦና ብምጉላህ ከምዚ ዝኣመሰለ ቃልሲ ኣጽዋር ዓመፅ ንዕቀትን ወይ ጭቈናን ኣይጥቀምን እዩ። እቲ እንኳ ኣጽዋርና ንገዛ ርእስኻ እትህቦ ፍቕሪ እዩ ድማ በሉ። ኣብ ቅድምቶም ምስ ኣምላኽ ዘሎና ርክብ ዝጻረሩ ሓይልታት ከምኡ ውን ንሰባትን ንህዝብታትን ክፈላልዩ ዝደልዩ ሓይልታት ብርሃን መንፈስ ቅዱስ የብርሃናን የጸናንዓናን እዩ በሉ። ኣብ መወዳእታ ነቶም ኣብቲ ናይ ስፖርት ሜዳ ዝተረኽቡ 80,000 መንእሰያት ንጐይታ ንምስዓብ ከነማዕብሎ ዘሎና ውርዝውና ብሓባር ንምረጽ ብምባል ጻውዒት ኣቕረቡሎም።
0: ክቡራትን ክቡራን ሰማዕትና ስለመከታተልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንረኸብ ብድሓነ ሰላም ጽንሑ። ይትባረክ ኢየሱስ ክርስቶስ። ላውዴቱር ኢየሱስ ክርስቶስ።